ሂተውጋ ባይቨኒ ሄየ ኑዋታ ኤውሬን ኤከሌግ ፋኑገ ነቢ ከማምዱ ሻኩ ኩሪ ሄየ ኑዋታ አላሃይ ኤከላንገ ረሱላ ኤውሬና ቤ ኢንሳፍ ኩረባ ፋንከመ ኤውሬን ቢሩገነኒ ሄየ አዲ ኪየተ ኤውሬኒ ሃማ አንያ ቪሪኔ